0: ፊኒ ማዛ
1: ደመ ምግነስቲኒ ሄምቤር ሜርባሁርገ አልማርሁም መሐመድ እስማኤል ዲዲ ሊው ወፋባ ሪቲ አስርገደ ባሃከ ገልዶን ፍራወር ኤና ባይል ዲቡንተ ሆጋ ነማከ በየነ ኮረባፋኒ ዶንቶ ካላ ሜባህክቲ በፈና ዳንናዋዲኒ ሃዳል ኮልዶፈሲ ቻምፓገ መሐመድ ዓደም ለሚያ በፈና ባራ ኡፋበሪ ባጀሪ ዶሃከ ደመ ወክዌላ ወሰላሙ አለይኩም ወራህመቱላሂ ወበረካቱ